ተኸታተልቲ መደብና እዛ ጣዕሚ ዜማ ናይ ክቡር ዶክተር ባህር በረኸት መንግስትኣብ ኣብ 2014 ምዝኽሪ ምጅማር ብረታዊ ተጋድሎ ዝተደርፈት ደርፊ ኮይና ነዛ ጣዕሚ ዜማ ነዚ ናይ ሎሚ ረፍዲ ከነቐልቅሎ ዝደለና ሕሱም ጎረቤት ታይቕረብካ እዩ ናይ ብሓቂ ደምና ዘይፀጉቡ ጎረባብቲ ብረትና ውልውልና ኣብ ካልእ ኣፍራዛን ማሕረሻን ትራክተራትን ክንነዋፍር ኣስታት 65 ዓመት ናይ ብሓቂ ብረት ከየውረድና ጠጠው ዝበልናሉ ህሞት እዩ ሕጂ ካ ቐፃሊ ኮይኑ ዕጥቅና ግን ዋሕስ ህላወና ስለ ዝኾነ ናይ ግድን ክህሉ እዩ ክነብር እዩ ምክንያቱ ሕሱም ጎረቤት ሒዝካ ቀሲንካ ስለ ዘይሕደር ማለት እዩ ናብታ ጣዕሚ ዜማ ከመልሰኩም ክቡራት ተኸታተልቲ መደብ

0: ተረፈኹም ገለ ኢሉ ማለት እዩ ቻይና ውን ድሓን እዮም ካሊእ ተሓንጊሩ ዝኸይድ ኢራን ኣለዎ ድሓን ድኾም ሰባት ናይ ብሓቂ መስተባዕልቲ ሰባት ኣለዎ ካሊእ ግን ተሓንጊሩ ዝኸይድ እዩ ተሓንጊሩ ዝኸይድ ዘይኮነ ከዓ በቶም ገበድቲ ጥራሕ ምግባት ምዕብላል ዝረኣዮም ብኦም ተማዚሱ ዝኸይድ ስለ ዝኾነ ዓለምና ብዓብ ሓደጋ እያ ዘላ እሶም ከዓ ፅባሕ ክበልዕዎ ድማይ ክበልዕዎም ከይፈለጡ ምግባት ጥራሕ እዩ ዝረአዮም ናይ ማእከላይ ምብራቅ በንዚን ንሕና ክንግብቶ ኣለና ናይ ቬንዙዌላ በንዚን ንሕና ክንግብቶ ኣለና ድሕር ነዚ ሒዝና ሚነራልስ ናይ ኣፍሪካ ክንግብቶ ንኽእል ኢና ንኽኡ ክንገብር ግን ሩስያ ክንዕንዋ ኣለና ሩስያ ክንዕትዋ እንተኮይና ብቐጥታ ተሃሪም ናያ ኑክሊየር ውግእ ክኸውን ስለዚ ብተዘባበሪ መንገዲ ብኡክራይን ጌርና ክንሃርማ ኣለና ኩሉ ግን ፈሪስዎ ሕጂ መን ይዕርዮ ኣብ ለባም ዘይብላ ዓለምስ መን ይዕርዮ መን ኮፍሉ ይምከር እዚ ዓበየ ምክሪ ዝረኣነዮ እዚ ናይ ትማሊ ዋዕላ ናይ ሕቡራት ሃገራት እቲ ዝዓበየ መራሒ ናይ ዓለምና መፅ ንሓንቲ ሃገር ክድምፂ ሳየድብል እዚ እቲ ልቦና ዘሎ ሕጂ ካልኦት ከዓ ድምፂ የብለንን ሓይሊ የብለንን ዓቕሚ የብለንን ዝኾነ ነገር ክግብራ ይክእላን እዮ ስለዚ ከባቢና እውን ንዓና ጥራሕ ደይኮነስ ንዓና እኳ ብቐረባ ዝፀለወና እንተኾነ ንዓለማ ዝፅቕ ዝፀሊዩ ዘሎ እዚ ከባቢና ዘሎ ሽግር እዩ ካብኡን ናብኡን ምስተኸን ኮዶ ዝክርፀ ናሓና ውሕሉል ኣካይዳ ንሕና ካብኡ ሓሊፉ እውን ኣፍሪቃ ምስ ዝኩሉ ድክነታ ንድንቁርና እንስ ዝሓሸ ኮይና ክትወፅኦ ትኽእል እያ ነዚ ዝመፅእ ዘሎ ሃዋህው ከምኡ ኮይኑ ይረኣየካ ምክንያቱ ኣፍሪቃ ክሳዕ ክንዲቲ ምዕባለ ይፀንሓን ስለዚ እቲ ክትከዶ ዝፀንሐት ኣካይዳ ብተፈጥሮዊ ኣገባብ በዕልካ ዘርኢካ ኣዕቢኻ ኮስኪስካ ሓሪስካ ዓፂድካ ኢኻ ትቕለብ ካብ ከባቢኻ ከዓ እዚኦም ግን ኢንዳስትሪያላዊ እዩ ኮይኑ እቲ ዋላ ትመግቦም ዋላ ትስርሖም ስለዚ ድሕር ሰሙን ተዓፂዩ እንዳድኳን ዝህዝቢ እንታይ ይኸውን ርድእ እዩ ስለዚ ኣብ ከባቢና ዝተፈጥረ ፀገም እዩ ንዓለምና ከዓ ብዝያዳ ዘስግኣት ዘሎ ስለዚ እቲ ስግኣት ክልተ እዩ ከባቢና ዘሎ ስዕ ዴፕሬሽን ክኸይድ ዝኽእል ክልውላዊ ዝፈጥር ንዓለምና ቶታል ክሕምሳ ዝኽእል ከውደቐ ዝኽእል እዩ ኣብ ሩስያ ኩራይነ ዘሎ ኑክሌርያዊ ኩናት ኮይኑ ንምዕራብ ኣውሮፓ ብዝያዳ ከጥቀ ዝኽእል እዩ እዚ ክልቲኡ ሽግራት ኣብ ዓለምና ዝኸይድ ዘሎ እዩ ተስፋ ንገብር ንዓና ብዙሕ ከይፀልወና ግን ካብኡ እናብኡ ከዓ ብዝያዳ ዝፀልወልና ኣብ ኣፍ ደጊና ኮይናት ይብገ ስለ ዘሎ በታ ነንእሽቶ እስራኤል እየ ትብል ኢትዮጵያ ንዕኡ ክንሰግሮ ኣለና በት ዓለምናን ከባቢናን ግን ብሓፂሩ ኣዞ ግዜ ስለ ዘይብልና ከምዚ ይመስል
1: ክዕርፈከ ዘርማይ ሃወይ እታ ክስታይና ውን እታ ኩነታትና ክንጥቀመላ ንኽእልና ኣይሆፕ እዞም ትሕርና ዘለዉ እንተዳ ክስታይ ዕድል ሂቦምና ብዙሕ ትንትንን ክትገልፅን ስለ ትኽእል ቁር ክዕርፈካ ማይ ኣውርድ ኣብለላ ሞ እታ ዕጥቅና ትብል ደርፊ ገይረ ክንቅፅል ኢና
0: ኦኬ ማይ
1: ሃረ